አራይ ዳይ ኤርትራውያን ከመይ ተሓድሩ እዚ ዳይ ኤርትራውያን እዩ ዳይ ኤርትራውያን ኩሉ ግዜ ሰንበት ሰንበት ካብ ሰዓት 10 ክሳብ ሰዓት 11 ብቋንቋ ትግርኛ ዝመሓላለፍ ኮይኑ ንተኸታተልትና ንኽከታተሉና ብ99.2 ሜጋሄርትስ ላይቭ ስትሪም ክኸውን ከሎ ብኢንተርነት ከማን www.freiesradiofish.gr ቴልኮም ክትከታተሉና ትኽእሉ። ኩራ ተኸታተልቲ ሎሚ ሸውዓተ ሰነ ናይ ሸውዓተ ሰነ መደባትና ኣርእስተ ዜና ሶሙናዊ ዜና ክህልወና እዩ። ድሕሪ ሶሙናዊ ዜና ካልእ ዝተፈላለየ ጣዕሚ ዜማታትን ሓበሬታውን ኣገደስቲ ሓበሬታታት ክህልውና እዮም። ኩሉ ብቕደም ተኸተል ከነብል ኢና። ኩብራ ተኸታተልቲ ሕጂ ናብቲ ሶሙናዊ ዜና ካኣትየ ሎክ ኤርትራ ሩስያ ብዝወደበቶ ቀዳማይ ኣህጉራዊ ዋዕላ ፀጥታ ተሳቲፉ። ብኣምባሳደር ኣብ ፌደሬሽን ሩስያ ኣቶ ጴጥሮስ ፀጋይ ዝተመርሐ ልኡክ ኤርትራ መምካት ዘመናዊ መግዛእቲ ከም ቀዳምነት ንምውሓስ ድሕነት ዝበዝሓ ሃገራት ብዝብል ቴማ ካብ 26 ክሳብ 29 ጉንበት ኣብ ከተማ ሞስኮ ኣብ ዝተቃነዐ ቀዳማይ ኣህጉራዊ ዋዕላ ፀጥታ ተሳቲፉ። ኣብዚ ብምውሃድ ሚኒስትሪ ውሽጣዊ ጉዳያት ፌደሬሽን ሩስያን ካልኦት ኣካላት መንግስትን ዝተወደበ ዋዕላ ካብ 145 ሃገራት ኣስታት 5,000 ወከልቲ ተሳቲፎም። እቲ ዋዕላ ብቐንዱ ኣብ ግደ ዲጂታላዊ ቴክኖሎጂ ኣብ ግብረ ሽበራዊ ንጥፈታት ምድኻም ፀጥታ ሃገራት ግደ ጉጉይ ሓበሬታን ምዝመዛ ስሚዒታትን ከም መሳርሒ ኩናት ኣንጻር ሃገራዊ ሃገራት ደቡባዊ ንፍቀ ክቢ ኣህጉራዊ ምትሕባር ኣብ ሓበሬታዊ ፀጥታ ተራ ዘይመንግስታውያን ትካላትን ውድባትን ኣብ ምድኻም ሃገራዊ ድሕነት ሃገራት ማለት ኣህጉራዊ ምትሕጋዛት ኣብ ምምካት ዝርግሐ ኣኽራሪ ስነ ሓሳባትን ጥሩፍነትን ከምኡውን ማያዊ ፀገማት ከም ብድሆ ዓለማዊ ጎደባኦን ዞባዊ ፀጥታን ድሕነትን ዘት እዩ። ልኡክ ኤርትራ ብተወሳኺ ጎኒ ጎኒ እቲ ዋዕላ ምስ ኣብ ዓውዲ ምሕላው ፀጥታን ድሕነትን ፍሉይ ምሕታትን ምርኢታትን ዘቕረበ መንግስታውን ዘይመንግስታውን ኩባንያታትን ትካላትን ርክባት ምምካድ ኣብ ተኽእሎታት ምትሕባር እውን ተዘራሪቡ። ካልእ ዜና ልኡክ ኤርትራ ኣብ ኣኼባታት ፓርላማ ዞባ ኣፍሪቃ ተሳቲፉ። ብኣምባሳደር ኤርትራ ኣውሮጳዊ ሕብረት ሃገራትን ቤነሉክስን ኣቶ ነጋሲ ካሳ ዝተመርሐ ልኡክ ኤርትራ ኣብ ንግስነት እስቶዋኒ ኣብ ዝተቃንዐ ኣኼባታት ፓርላማ ኣባላት ሃገራት ውድብ ሕብራት ኣፍሪቃ ካሪብያን ፓሲፊክን ዞባ ኣፍሪቃዊ ሓበራዊ ፓርላማ ዞባ ኣፍሪቃዊ ኤውሮጳዊ ሕብረትን ተሳቲፉ። ኣብቲ ብተናፀል ብሓባር ዝተካየደ ኣኼባታት ካብ ቀንዲ ቀዳምነታት ዝነበረ እቲ ንሽርክነት ኮቶኒ ዝተክአ ስምምዕ ሳሙዋ ምፅዳቕን ምሕያልን ኮይኑ ነቲ ሓዲስ ስምምዕ ዝምልከት መብሪህ ብክኢላታት ተዋሂቡ። ተሳተፍቲ ብተወሳኺ ፀብፃብ ዋና ፀሓፊ ድሕሪ ምስማዕ ኣብ ዝቕፅል ርከብ ቤት ምክሪ ሚኒስትራት ሓበራዊ ፓርላማ ዞባ ኣፍሪካን ኤውሮጳዊ ሕብረትን ኣብ ዝቐርብ ንድፊ እማመ ብምዝታይ ርእቶታት ኣቕሪቦም። ልኡክ ኤርትራ ኣብ ዝሃቦ ርእቶ ምስ ኤውሮጳዊ ሕብረት ኣብ ዝግበር ርክባት ክብርታት ሃገራት ኣፍሪቃ ክጉሰ ከም ዘይብሉን ኣቓልቦ ክረክብ ከም ዝግባእን ሓቢሩ። እዚ ከምዚ ኢሉ እንከሎ ተሳተፍቲ ብዛዕባ ቶራ ዘባውያን ውድባትን ፓርላማታት ኣብ ምርግጋፅ ሰላምን ፀጥታን ኣፍሪቃ ሓሳባት ተለዋዊጦም። ኣብ መወዳእታ ናብ ሓበራዊ ቤት ምክሪ ሚኒስትራት ኣፍሪቃን ኤውሮጳዊ ሕብረትን ዝቐርብ ለቦዋታት ፀዲቑ። ካልእ ኣገልግሎት ህዝባዊ መጓዓዝያ ንምምዕባል ማሕበራዊ ፍትሒ ሰረት ዝገበረ ዕዮ ከም እተሰላሰለ ተገሊጹ። ኣብ ውሽጢ 35 ዓመታት ናፅነት ኣገልግሎት ህዝባዊ መጓዓዝያ ንምዕባል ማሕበራዊ ፍትሒ ሰረት ዝገበረን ምዕሩይ ዝርጋሕ ዘለዎ ዕዮ ከም እተሰላሰለ ሚኒስትር መጓዓዝያን መራኸቢታትን ኣቶ ተስፋ ስላሴ ብርሃነ ገሊጹ።
ቅድምናት ጽነት 267 አውቶቡሳት ትራይ ከም ዝነበራ ኣብዚ ግዜ ዝግና እቲ ቁፅሪ ናብ ልዕሊ 1900 ክብ ከም ዝበለ ማዕሪ ማዕሪ ኢሉ ድማ ናይ መፅዓንን ዓቕሚ ካብ ኣስታት 6,000 ናብ ልዕሊ 59,000 ክብ ከም ዝበለ ብምጥቃስ ኣገልግሎት መጓዓዝያ ካብን ናብን ገጠርን ከተማ ሓውሲ ከተማታትን ዓድታትን ልዕሊ ትፅቢት ከም ዝሰፍሐ ኣነፂሩ ብልዕሊ 626 ሚልዮን ናቕፋ 525 ዓበይቲ ንኣሽኑ ኣውቶቡሳት ከም ዝኣተዋ ዝሓበረ ሚኒስተር ተስፋ ስላሴ ቅድሚ ናፅነት 26 ጥራይ ዝነበረ መስመራት መጓዓዝያ ገጠር ናብ 342 ክብ ከም ዝበለውን ኣፍሊጡ ብዘይካዚ ኣብ ምስራሕ ምስፋሕን ምፅጋን ናይ ቅጥራን ሓመድን ፅርግያታትን ዝተገብረ ገዚፎ ፍሪ ኣብ ምዕባል ናይቲ ኣገልግሎትን ርጥዓውነትን ክፍሊትን ዓብዪ ኣስተዋፅኦ ከም ዝነበሮ ብምጥቃስ ሸፈነ ኣገልግሎት መጓዓዝያ ንህሉ ግዜያዊ ሽግር ኣብ ግምት ዘእተወ ክስራሓሉን ዘይረክብ ዘሎ ከም ዘርከበ ንምግባር ይስራሕ ከም ዘሎ ኣብርዩ ንኣገልግሎት ታክሲ ብዝምልከት ድማ ቅድሚ ናፅነት ካብ 200 ዘይበዝሕ ዝነበረ ቁፅር ታክሲ ኣብ 25 ናብ 1719 ክብ ምማሉ ብዝተገልገልቲ ናብ ልዕሊ 23,000 ከም ዝዓበየ ኣረድዩ በዚ መሰረት ነቲ ተዳኺሙ ዝነበረ ኣገልግሎት ህዝባዊ መጓዓዝያ ከተማ ንምሕያሽን ውሑስ ንምግባርን ናይ 385 ሚልዮን ናቕፋ ወፍሪ ከም ተገብረ ገሊፁ ሚኒስተር ተስፋ ስላሴ ኣስዒቡ ብጠቕላላ ልዕሊ 15,100 ደረቕን ፈሳስን ፅዕነት ዘመላልሰ መካዮን ከም ዘለዋ ብምሕባር ካብዚአን 2912 ብማሕበር ዝተረፋ 12,316 ድማ ብውልቂ ዝውነና ምዃነን ገሊፁ ማሕበር ህዝባዊ ጥዕና ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣቃኒዑ ማሕበር ህዝባዊ ጥዕና ኤርትራ ምሕያል ሞያውን ህዝባዊ ጥዕና ንምሕያሽ ጥዕና ሕብረተሰብ ብዝብል ቴማ ብ30 ጉንበት ኣብ ኣዳራሽ ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ 4ይ ስነ ፍልጠታዊ ጉባኤ ኣቃኒዑ ኣብቲ ጉባኤ ኣብ ኣባፅሕ ካብ ምፍታን ክሳብ ወልፊ ዝምዕብል ልምዲ ምትካኽ ሽጋራን ጸለውቲ ረቑሒታት ምስ ወርሓዊ ፅግያት ተኣሳሲሮም ኣብ ትምህርቲ ብኩራት ዘስዕቡ ብድሆታት ምርምራዊ መፅናዕታት ኣብ ህዝባዊ ጥዕና ብሉፅነት ህወትን ወነንቲ ባእታትን ኣብ ተሓከምቲ ግላኮማ ወሰንቲ ረቑሒታት ሕርሲ ካብ ገዛ ከምኡውን ኣገዳስነት ህዝባዊ ጥዕና ዝብሉ መፅናዕታዊ ወረቕታት ቀሪቦም ብተወሳኺ ኣብ ዓመታዊ ፀብጻብ ንፅፈታት ማሕበር ከምኡውን ኣብ ዝተኸለሰ ቋም ማሕበር ተዘትዩ ፕረዚደንት ማሕበር ዶክተር ፍፁም ክብረኣብ ኣብ ዘስምዖቓል እቲ መድረኽ እዋናዊ ስነ ፍልጠታዊ ግንዛቤ ግስጋሴ ምርምርን መሃዝነትን ህዝባዊ ጥዕና ንምልውዋጥ ኣብ ሓበራዊ ስራሕን ብድሆታትን ብዑምቀት ንምዝታይ ሽርክነት ንምዕዛዝ ከምኡውን መጻኢ ስርዓት ጥዕና ሃገርና ቅርፂ ንምትሓዝ ኣገዳሲ ምዃኑ ገሊፁ ዶክተር ፍፁም ኣስዒቡ ምስ ኣገባባት ኣሰራርሓ ሚኒስትሪ ጥዕና ዝሳነ ሞያውነትን ኣድማዕነትን ዓቕሚ ሰብ ንምንፃር ዝሕግዝ ሓፈሻዊ ሰነድ መወከሲ ዝርዝር እማም ንምድላው ይሰርሑ ከም ዘለው እዚ ድማ ሞያውን ህዝባዊ ጥዕና ኣብ ቦታ ስራሕ ዘለዎም ሓላፍነት መሰላት ብምንፅፃር ኣገልግሎት ጥዕና ንምምሕያስ ዝዓለመ ከምኳኑ ኣነፂሩ ተሳተፍቲ ወገኖም እቲ መፅናዕታዊ ምርምር ንዝሰፍሐ ክፋል ሃገርና ከጠቓልል ኩሉ መዳያዊ ተሳትፎ ኣባላት ክዕዘዝ ምርምራዊ ንጥፈታት ከተባብዕን ኣባላት ተበግሶ ክወስዱን ውዳዊ ማሕበር ክሰፍሕ ከምኡውን ኣገዳሲ ሓበሬታ ብእዋኑ ናብ ኣባላት ክበፅሕ ዝብል ርእቶታት ኣቕሪቦም ብካልእ ወገን እውን ዓለም ለኻዊ መዓልቲ ኣይፋል ንትንባኾ ብደረጃ ሃገር ተዘኪራ ካልእ መበል 13 ዓመታዊ ፌስቲቫል ኮሌጅ ስነፍልጠት ማይ ነፍሒ ተኻይዱ መበል 13 ዓመታዊ ፌስቲቫል ኮሌጅ ስነፍልጠት ማይ ነፍሒ ብ3 ሰነ ኣተኻይዱ እቲ ፌስቲቫል ብመልክዕ ውድድር ዝቐረበ ኣብ ባህሊ ኣካዳሚ ታሪክን ስፖርትን ዘተኮረ መሰናድኦታት ከምኡውን ሰሚናር ምርኢት
ቀዲ አልባሳት ውድድር መደረን ትንታነን ምህዞን ሰንዓን ቅብኣን ስነ ፍልጠታዊ ምርኢት ዘጠቃልል እዩ ነይሩ ዲናይት ኮሌጅ ፕሮፌሰር ገብራ ያስግዶም ኣብ ዝሃቦ ቃል እቲ ኣጋጣሚ መዛዘሚ ናይቲ ኣብ መንጎ ተማህሮን ኣባላት ንዓመት መመላእ ተኽካያት ዝፀንሐ ውድድራት ከም ዝኾነ ብምጥቃስ ተማህሮ ኣብ ተሳታፍነት ተወዳዳርነትን ዘርእይዎ ተገዳስነት ሞጊሱ ሓላፈ ሃማታይ ኣብቲ ኮሌጅ መንእሰይ ሮመዳን መሓመድ ኖር ብወገኑ ፌስቲቫል ኮሌጃት ፍልጠትን ዲሲፕሊንን ቅሬታ ፍልጠትን ዲስፕሊንን ዝዓጠቑ ባህልን ክብርታትን ሕብረተሰብ ዝፈልጥን ዝዕክም ከምኡ መሪሕ ግደ ዝፃወት ንቑሑን ብቑዑን መንእሰይ ንምህራት ዝዓለም ምዃኑ እውን ሓቢሩ ሓላፊት ሃማማተየ ዞባ ሳዋን ትካላት ላዕለዋይ ትምህርትን ወይዘሮ መንሱራ እስማዒል ድማ ማሕበር ምስ ኮሌጃት ምውሃድ ዝውድቦ ፈስቲቫል ተማህሮ በብዓውዶም ንዝቐስሙ ፍልጠት ዘንፀባርቕ ምርኢት ዝቐርበሉን ሓድነቶም ብምድልዳል ድማ ምስ ሃገሮምን ሕብረተሰቦም ዘለዎም ዝምድና ዘሐይሉሉ ከም ምዃኑ ገሊፃ ኣብ መወዳእታ ብውልቅን ብጉጅለን ዝተዓወቱ ሽልማት ኣብ ዝተዓደለሉ ስነ ስርዓት ተማሃሮ ቀዳማይ ዓመት ጎብለል ብምዃን ተሸሊሞም እዚ ከምዚ ኢሉ ንገሎ ጎንጎን ፈስቲቫል ስነ ፍልጠት ንሓድነትን ገስጋስን ብዝብል ቴማ መዓልቲ ስነ ፍልጠት ንመበል ሓምሻይ ጊዜኣ ተዘኪራ ናይ ሎሚ ሰሙናዊ ዜና ኣብዚ ወዲእና ኣለና ክቡራ ተኸታተልቲ መደብና ሕጂ ከዓ ናብቶም ዝተረፉ መደባትና ክንሰጋገር ኢና ማለት እዩ ናብ ሓንቲ ኣብ ናይ መዓልትና ፅነት ዝተደርፈት ጣዕሚ ዜማ ብረሺድ ናብኣ ክሕልፈኩም እየ

ሐራይ ማርኩ ብራታ ተተልት መደብና አልሐምዱሊላህ ኩብራታ ተተልት መደብና ሐራይ ሐበሬታ አለኒ ናብታ ሐበሬታ ይካውቲ ናይ ሐቂ ዘሐለፍናዮ ወርሒ እቲ ድሙቕ ወርሒ ረዚን ዝኾነ ሃገራዊ በዓልና ብሓባር ኣብ ውሽና ኣብ ደገን ከም ዘበዓልና ንኹሉ ኤርትራውን ፈታውን ፀላእን ዘሐጉስ ደስ ዘብል ውራይ ከም ዝሓለፈ ርኢናዮ ኣለና። ሕጂ ከዓ ነዚ ክቡር መዓልቲ ክውን ንምግባር ነዚ ሓርነት ንምጉንፃፍ ነዚ በፂሕናያ ዘለና መንነት ወነሃገራውነት ከነኽብርን ከነብዕልን ዘብቁዑና ሰማእታትና መዓልቶም ትበፅሕ ስለ ዘላ ሓበሬታ ንዕስራ ሰነ ኣለኒ። ሓበሬታ ዕስራ ሰነ ሃገራዊ በዓል መዓልቲ ሰማእታት ኤርትራ ዝምልከት ኣቐዲምና ሰላምታና ነቕርበልኩም። ቀፂልና ድማ ኣብ መዓልታዊ መነባብሮኹም ሰናይ ንምነ ን ዕስራ ሰነ ናይ ሎም ዓመት ዕስራ ሽዱሽተ ዕስራ ዕስራን ሽዱሽተን ቀዳሚ ዝውዕል ዘሎ ኣብ ወርሒ ሓሙሽተ ዕስራን ሽዱሽተን ነትረዚን ክቡር መዓልትና ፅነት ኣሕሊፍና ኣብ ወርሒ ሽዱሽተ ዕስራን ሽዱሽተን ድማ ንዝኽሪ እቶም ጀጋኑ ብመስዋእቶም ህያ ብርሃንና ፅነት ሓርነትን ዘረከቡና ሰማእታት

ኤርትራ ብመብፅዓና ብምሕዳስ እንዝክረሉ መዓልቲ ስለ ዝኾነ ኩልና ኤርትራውያን ተቐማጦ ሽቱትጋርትን ከባቢኡ ናብ ዝተመደበሉ ዕለት ልክዕ ሰዓት ፍርቂ መዓልቲ 12 ናይ ፈረንጂ ቋፃፅረ ከምቲ ልሙድ ኣብ ከተማ ኤስሊንገን ገርብ ሓወልቲ ስውኣት ክትከል እዩ ክበዓል እዩ ኣድራሻ ላንድራስ ኣምቲ ኤስሊንገን ፑልቨቫይዝን 11 73 728 ኤስሊንገን ኣብ ኔካርዩ ክንረኸብ ብክብሪ ንሕብር መደብና ብመስርዕ ኣማዕሪግና ብሃገራዊ መዝሙር ብዝክረ ሰማዕታት እዩ ክጅምር ብድሕሪኡ ናይ ሓደ ደቂቕ ዝኽሪ ስዋኣትና ንገብር ቀፂሉ ናይ ድሃን መጻእኩም ብዝምከቶም ሓለፍቲ ክቐርብ እዩ ዝቕፅሉ ዝተፈላለዩ መደባት ክህልውና እዮም ናይ ሎም ዓመት ብሓባር ኣብ ኣዳራሽ እነብዕለሉ መደባት ክህሉ እዩ ነዚ ናይ ኣዳራሽ ዝምልከት ከዓ ኣብ ቀፃሊ ኣድራሻ ክሕበር እዩ ሃገራዊ ሽማግለ ኤርትራውያን ሽቱትጋርትን ከባቢኡን ክብርን ዝኽርን ስዋኣትና ዓወት ንሓፋሽ ካልኣይቲ ሓበሬታ ውን ኣላትኒ ንናይ መዓልቲ ፈስቲቫልና ዝምልከት ፈስቲቫል እውን ሎም ዓመት ክካየድ ከም ምዃኑ ግዜ ተሓንፂፁ መደብ ተሓንፂፁሉ ኣሎ ሰላምታና ሰናይ ናይ ስራሕ ኣሳልጦ ንዓኹም ይኹን እንዳበልና ፈስቲቫል 2026 ህዝቢ ኤርትራ ንኹሉ ተፃብኦ ስዒሩ ናብ ብሩህ መፃኢ የማዕዱ ኣብ ዘለወሉ ህሞት ይካየድ ብምህላው ፍሉይ ዝገብሮ ፈስቲቫል ኤርትራ ጀርመን 2026 ካብ ዕለት 11 ሓምሌ ኣብ ትሕቲ ፅንዓትና ዋሓስና ዝብል ጭርሖ ክካየድ ምዃኑ እንዳሓበርና ከተማታት ንጥፈታትን ዘንፀባርቃሉ ፈስቲቫል ዘማዕርጋሉ ባይታ ንምፍጣር ኣብ ዝተፈላለዩ መደባት ፈስቲቫል ተሳትፎን ከረጋግፃ ንሓትት ተሳታፍነት ፈስቲቫል ንምዕዛዝ ኣብ ከተማኹም ጎስጋስ ምክያድ ብዝሓሰረን ዝተወደበን ንምስታፍ ብኣውቶቡስ ከም ዝመፅእ ምግባር ፈስቲቫልና ዘማዕርግ ምኽርን ሓሳባትን ምብርካት እዚ ስዕብ ምሕተ ጥቕጢ ንሰድድ ኣለና መልስኹም ክሳብ ዕለት 16/26 ንፅበ ይብሉ ዓይነት ተሳትፎ ማሕበራዊ ኣገልግሎታት ስነ ፅሑፍ ባህላዊ መደብ ቤት ትምህርቲ ቋንቋ ደ ውድደር ሓፈሻዊ ፍልጠት ምምራቅ ተማሃሮን ካልእን ካልእን ኣሎ ኣብ ዝመፅእውን ቀፃሊ ሓበሬታታት ክወሃብ እዩ ክብረት ተኸታተልቲ መደብና ንኩሉ ተሳትፎታት ኣብዚ ክገብር ንዝደሊ ንኣባላት ማሕበረኩም ኣባላት ሃገራዊ ሽማግለ ክውከስ እውን ይኽእል እዩ ተወሳኺ ኣብታ ናይ መዓልቲ ስዋኣትን ነኽብረላ እውን ዝኾነ ዓይነት ፅሑፋት ወይ መደባት ከዳሉ ዝደሊ ፍሉይ ሓሳብ ኣለኒ ዝብል እውን ምስ ሃገራዊ ሽማግለ ክዋሳእ ከም ዝኽእል በዚ ኣጋጣሚ ይሕብሩን ኣለዉ ኦኬ ይቐኒልና ሃገራዊ ሽማግለ ናብ ዝተፈላለዩ ካልኦት ጣዕሚ ዜማን መደባተይ ከእትወኩም እዩ ክቡራት ተኸታተልቲ እዩ

0: ኣራይ ክቡራት ተኸታተልቲ መደብና ናይ ባሓቂ ኣብ ምረት ዘመስከረ ሓያል ፅንዓቱ ህዝቢ ኤርትራ ክግለፅ ዝኽእል ብቐሊል ክግለፅ ዝኽእል ህዝቢ ይኮነን ንድዒ ቃል ዓለም ዘይብሉ ናትና ኮይኑ ጥራሕ ዘይኮነስ ዋላ ንድዒ ከም ካልእ ዜጋ ኮይነተ ዝሪኦ ኸማን ኣነ እንኳዕ ካብዚ ህዝቢ ተፈጠርኩ ጥራሕ ድብል ቃል ዓለም ዘይብሉ እዩ ካዚ ካልእ እስከ ኣብ ናይ ለንቅነ ፍሉይ ዝበለ ኣጋጣሚ ነይሩ ሓደ ልቡ ሓደ ሕልሙ ሓደ ራእይኡ ኣብ ሓደ ጉዕዞ ኣብ ሓደ መገዲ ዝኸይድ ህዝቢ ከም ህዝብና የለን ብሓቂ ለንቅነ ህዝቢ ሽቱትጋርትን ከባቢኡን ብምሉእ ካብ ደገ ብዙሕ ናይ ኣካል ዲያስፖራ ዝነበሮ ፅምብልና ፅነት ብሓቂ ብደስ ዝብል ብዝደመቐ በዓል ተባሂሉ ካብዚ ካብ ከባቢና ካብ ሽቱትጋርት ከባቢኡን ኣዕሩኽ ስፖርት ኤሪትራያን ፍሮንደስ ፊዮ ስፖርት ሽቱትጋርት ን ሳራውንዲንግ ለንቅነ ኣብ ኣስመራ ብምክንያት በዓልና ፅነት ንጉዕዞ ተበጊሶም ኣብቲ ብጉዕዞ ከዓ ዝኾነ መደባት ተታሒዙ ስለ ዝነበረ ብኮሚቴ ስፖርት እቲ መደብ ከዓ ብሓቂ ብደስ ዝብል ብደብለጭልጭ ፍቕሪ ሕውነት ሓድነት መን ከም ምዃና ዘገልፅ ኣብ ከባቢ ሽቱትጋርት ንነብር ህዝቢ ካብ ብምሉእ ከባቢ ብዝረሓቐ ክጅምር ካብ ጎፒንገን ካብ ስፈንሃውሰን ኤስሊንገን ፋይንገን ሽቱትጋርት ካብ ብምሉእ ማሕበራት ዝነበርዎ ኩሎም ዘለውዎ ነቲ ዕላማን ራእን ብፍላይ ኣብ ደቂ ኣንስትዮ ኤርትራ ንምዕባል ዝግበር እቲ ብልጭ ድርግም እንዳበለ ክረአ ዝፀንሐ ኣካይዳ ደቂ ኣንስትዮና ንዕኡ ምናልባት ንምትብባዕ ሞራል ንምሃብ ዝብል ዘንቀለ ብዙሕ ክኸይድ ፀኒሑ ሕጂ ከዓ ብኣካል ተረኺቦም ብፍላይ ነቶም ኣባላትና እንኳ ሓጎሶኩም እንኳ መገሶኩም እየ ድብል ንኩሉ ህዝብና ከዓ ከም ዓይነት ስራሓት ክኸይድ ከም ዓይነት ቅዱስ ቅንእ ዘለዎ ስራሓት ክነቃቐል ክለዓዓል ኣብ ኩሉ ምክንያቱ ስፖርት ናይ ህዝቢ እዩ ህዝቢ ከዓ ዝኾነ እጃሙ ከበርክተሉ እቲ ዝዓበየን ዝበለፀን እዩ ህዝቢ እንተደኣ ተሳቲፉዎ ጥራሕ ኢኻ ስፖርት ክዓቢ ዝኽእል ኩሉ እጃም ንመንግስቲ እንተደኣ ተዋሂቡ ምናልባት እቲ ብኮ ገጅፉ ኸውን እሞ ንኽትሽፍኖ ንኽትመልኦ ፀገማት ይፈጥር ሕጂ ብዝተኻእለ መጠን ብዙሕ ተገይሩ ክብል እኳ ዘነይት እንተዘይኮነ ጥራሕ ድምቀትናን ሕብርናን ሓድነትናን ዘርኢ ኣጋጣሚ ተኻይዱ ነይሩ ዝሓለፈ ሓሙስ ኣብ ኣስመራ ኣብ ዳኒኤል ፋስት ፉድ ኩሎም ብፆትናን ኣሕዋትናን ኩሉ ናይ ዝኸባቢ ህዝቢ ሓደ ኮይኑ ሰሚሩ ከምዚ ዓይነት ክትርኢ ከለካ እቲ ካልእ መልእኽቲ ናይቲ ስፖርታዊ መንፈስ ብሓቂ ደስ ዘብል እዩ ነይሩ ቁርብ ካብቲ ጭልፍ ኣቢለ ካብቲ ዝነበረ ህሞት ከስማዓኩም ክፍትን እየ ክቡራት ተኸታተልቲ መደብ
1: ብኣጋጣሚ መበል 35 በዓልና ፅነትና ከምዚ ኢልና ብብዝሒ ተኣኪምና እሞ ከዓ ድሙቕ ዝኾነ በዓል ናፅነት ኣሕሊፍና ሕጂ ከዓ ብፃዕርታትኩምን ብዝያደ ከዓ ናይቶም ኮሚቴ ስፖርት ዝተኣከበ ንብረት ብምሉኡ ነፍሲ ወከፍኩም ከዓ ሒዝኩሞ ድመፃእኹም ሎሚ ንዞባ ደቡብ ናይ ምርካብ መዓልቲ ስለ ዝኾነ ኣጋጣሚ እንቋዕ መበል 35 ዓመት በዓልና ፅነትና ብድምቀት ኣብዓልና ብኣካል ተረኺብና ከዓ ኩላትና ከነረክቦ ከለና ከዓ ሓጎስን ደስታን ዝስምዓና ቀፂለ እዚ ንገብሮ ዘለና መደባት ኣዕሩኽ ስፖርት ዘዳልውዎ ኣነ ካብ ዝዝክሮ ጥራሕ ቅድሚ ቅሩብ ዓመታት እዚ መውዓይ ናይ ተቐዳደምቲ ብሽክለታ ሒዘ ድመፃኹ ዘረከብኮ ብኣካል ነይሩ ከምኡውን ንሻምፒዮን ናይ ኤርትራ ደቂ ኣንስትዮ ዝተወፈየ ገንዘብ እውን ብኣካል ዘረከብክዎ ነይሩ ካልኦት ብፆትና እውን በብእዋን እዩ ዝተፈላለዩ ከም ሓገዛት ሕሒዞም ክመፁ ዝፀኒሖም እዮም ኩላትና ከም ንዝክሮ እዛ ናይ ስፖርት ኮሚቴ ተገብረን ፍታት በቀሊሉ ዝረአ ይኮነን ተቀዳደምቲ ብሽክለታ ንኤሮጳ ክመፁ ከለዉ ኣብ ነፍሲ ወከፍ ዝገብሮ ውድድር ብኣውቶቡሳት መደባት እንዳሰርዑ ንፈረንሳ ድዩ ንዓዲ ጥልያን ድዩ ንቤልጅም ድዩ ንኣውስትርያ ድዩ ኣብ ዝተፈላለዩ ቦታታት መተባብዒ ቲፎዞ ኮይና ክንጓዓፅ ከምፀናሕና ኩላትኩም ተሳተፍኩምሞ እዩ ብዙሕ ምዝራባ የድልኒ እዚ ዕጥቂ እዚ ከዓ ሎሚ ንምትብባዕ ንደቂ ኣንስትዮ ዞባ ደቡብ ተባሂሉ ዝመፀ ዝተፈላለዩ ዕጥቂ ቀፃሊ ድሕሪ ሕጂ እውን ብናታትኩም ፃዕርታት ካልእ ፕሮጀክትታት እንዳገበርና ክንዕውቶ ከዓ ተስፋ ገብር በዚ ኣጋጣሚ ዳንኤል ሃይሌ ኣቐዲሙ ነዚ ቦታ እዚ ንዓና ምውፋዩ እቲ ካልእ ገይርዎ ደሎ ውን ወፍያ ገይርዎ ደሎ እሱ ጥራሕ ኣይኮነን ኣብ ስቱትጋርድ ኣብቲ ትካል ዝነበረሉ ግዜ ማሕበረ ኮምና ናይ ስፖርት ናይ ሳመር ፌስቲቫል ኣብ ዝገብረሉ ነዳልዎ ዝነበር ናብ መግቢ ይኹን ገለ ኣብቲ ናቱ ሪስቶራንት ኢና ንቐምጦ ነርና ስለዚ ብልቢ ብሽም ኩላትኩም ንዳንኤል ሃይለ የመስግኖ እዚ ኩሉ ንብረቱ እንዳተቐበለ ክተሓባበር ቀኒ እዩ ስለዚ ብልቢ ነመስግነካ ዳንኤል ሃይለ ኣነ ሓፃር መግለፂት እሰያ ነራ ናተይ የቐኒየ ለፅንልኩም ሰማዕኹም
2: ኦኬ እቲ ዝበሃል ኩሉ ኢሎም እዮም ሓንቲ ዝተረስዐት ከም መደብ ናትና እውን ኣብዚያ እውን ቢንያም ታረቀ ኣሎ ኣብዚ ዓዲ መንእስያት ዘሰልጥን ዘሎ እዚአን ክልተ ተቃዳድምቲ ናት እየን ሕጂ እቲ ስፖርት ክምዕብል ኢሉ ብሕሽ ዝበለ ነገራት ይፈታትን ኣሎ ሕጂ ነተፈተኑ እውን ክንተሓባበሮ ምእንቲ ክትርእዎ እቲ ዝገብሮ ዘሎ ስራሕ እውን ቅሩብ ክንሪኦ ሞ ኣብቲ ናቱ መደባት እውን ዝዓቕምና ክንሕግዝ ምእንቲ ዓዲምናየ ሎም መዓልቲ ስለዚ ኣብ ግምት ከነእትዎ ኣለና ብዙሕ ሕጂ እቲ መደብ ናይ ዞባ ደቡብ ስለ ዝኾነ ኣብኡ ብዙሕ ኣይንዛረብኒ ኢና ግን ከም መደብ ግን ሒዝናዮ ከም ዘለና ክንነግረኩም ኢልና ኢና ስታይ ጌርናዮ
3: እሞ ብቐዳምነት እንኳዕ ድሓን መፃኹም ከምዚ ኢልኩም ሕብሪ ሃገርኩም ንሃገርኩም ኣብቲ ዘለኹም ቦታ ኮንኩም ጥሚትኩም ነዘን ቆልዑ እዚአን ናብ ንቡር ናብቲ ዘለዉ ዓለም ክትመልሱ ትፅዕርኹም ዘለኹም ካብ ዝቐደመ ናይ ጋንታ ዝሓለፈ ጋንታ ገይርኩም ነርኩም ሕጂ ከዓ ኣብ ደቡብ መፂኹም በዚ ብቐዳምነት እንኳዕ ድሓን መፃኹም ስለዚ ጋንታ ዞባ ደቡብ 12 ኣባላታ ደቂ ኣንስትዮ ሒዛ ትጓዓዝ ጋንታ እያ እዛ ጋንታ እዚኣ ከዓ ካብ 12 ንእሳን ዞባታት ዞባ ደቡብ ተጠርኒፈን ዞባ ደቡብ ምስ ምምሕዳር ደቡብ ምስ ህዝቢ ደቡብ ኮይኑ ናብዚ ደረጃ እዚ ዝበፅሓ በቲ ናይ ህዝቢ ሓገዝ እዩ ማለት እዩ ስለዚ እዘን ጋንታ እዚአን ዘንትሪእዎን ዘለኹም እዚአን ጥራይ ኣይኮናን ሕጂ እውን ከምቲ ንስኻትኩም ደፊኡኹም ትሕግዙና ቆላሕታ ጌርኩምለን ዘለኹም ንሕና ከዓ ከም ደቡብ ነዘን ቆልዑ እዚአን ኣብቲ ዘለኹም ሃገር ምስተን ዘለዋ ጋንታታት ናይታ ሃገር ከም ዝፃወታ ክንገብር ተፅዕኑን ሰከምን ኢኹም ትቡና ዘለኹም ምክንያቱ ካብዛ ጋንታ እዚኣ ሲ እታ መጀመርያ ኤርትራዊት ኦሎምፒካዊት ኮይና ዘላ ሞናሊ ዛርኣያ ኣብ ጀርመን ተማልሳሰይቲ ዝወፀት ናይዛ ቆልዑ እዚኣን ኣባል እያ ስለዚ ኣብ ዓድኹም ኣብቲ ዘለኹምዎ ቦታ ተፃዊታ ሳልሰይቲ ኣብ ካልኣይ መድረ ሻሙነይ ትወፅያ ኣላ ገና ፀወታ ይቕፅል ኣሎ ስለዚ ብከምዚ ዓይነት ምትባዕ ከዓ ንስንሕና ከዓ ኣብ ጎንኹም ኮይና ነዘናወል እዚአን ክነሰስስነንን ክነሰጉመንን ሓደራ ሒዝና ኣለና ማለት እዩ በዚ ኣጋጣሚ እዚ ጌርኩምዎ ዘለኹም ብቐሊል ዝረአየ ኣይኮነን ኣብ ዋጋ ጥራይ ዘይኮነ ዋጋ ኣይኮንካን ክትርኢ ዘለካ ስጋዕ ክንደይ ልቦና ናይ ሃገር ሃልዩ ደቂ ኣንስትዮ ሃገርና በይ ደረጃ ክበፅሓ ኣለዎን ብምባል ምሕሳብኩም ትዛኸበደ እዩ ምክንያቱ ዋላ ኣነ የለኹን ርሒቐ ኣለኹ እንታይ ኣገደሰኒ ኣይበልኩምን ጌና ደድሕርቲ ህዝቢ ደድሕርቲ መንእሰይ ደድሕርቲ ሃገር ትኸዶ ከም ዘለኹም በዚ ሕጂ ሒዝኩምዎ ዘለኹም መልክዕ ሃገራዊ ባንዴራ ዝምስከር እዩ ስለዚ ብጣዕሚ ኢና ነመስግን ብሽም كلب زبادو بتعمي ملو حزب زبادو كا بزي حجي حزكم وزلهم نحنا وبزي ملو حزب زبادو نا جيرمن اوالات محبركم جيرمو زلو ابلع زبادو بينا مسكرنات كرهينا سلازي بزي اغات امي يقني لي يقني لنا بشم زبادو كم كلا اي كا كم زغولو تصلحي دانيال فاسفوت كا نزي كم زعينت بب معلتو سريركم نبرت ارنيفو نفس درجه نمبصح دصعرو بزا اغات امي بشمكم بشم زبادو بكم زمسلي طاقعت كتبلي نزي بأسلطاني ميكيل توكي انزغرا بحجي بروفيشنال اسلطاني هاغرا وسلطاني خاي تكنيك وريري انا غاف ساي غبر ميكيل بواري ازفلط واري ازاغواي ساي فلط ابومبر سلازي زنقول عزي ان حجون احد راهبكم عليهم اجهم ابزمص غزي خا ابقد ما عينهم ابجرمن كم صوات ان غبر يعني انا
4: بهافشا انكو عبد الحن مصاخوم رحس بعل كنيات ناتنت يغبرالنا لكيو زهيله دو هاداي بزي غيركم وزلهم تبغصو مجمرياهم ايكونن زصنحي زخا خغلص اندحر كوينو فهمتي كله كله انتناهم ابتي حفشه ابيت هاجر تغبرو نتفت مخانو نامن مالتي زخا اني بفولي ندقنستيو ابيت لكم تبغيسكم وزلهم ابي ابي درخيت زفتر نت سبورت بشكلتا دقنسيي لكيعو اقدمه غول تصنيحو ابومبر ابتي زوبا زياده اب دقنسيو دفيو يسرح زوباي مهنياتو كلاتنا خنريو بدق تبعاتيو تبصح زل درجه لا زنمو داتا زراني ناي بنيام غرماي ناي بحقي بركي عوتي بو مسال اسو زبا صحو زخدو تبغيسنكا تندقنسيو ناو تميتن زخدا بزحاتين مالتي كمرايا فلاميت كوينا تقاداميت موناليزا ابتي باب كحكيها اتيالا نان سيبنكا زنتريون زلهم كالوت بتاتن ابتن كالوت غانتاتا زنطفا بزح دقنس يلوا از جميركم زلهم بزعابي كم تقصلوا لعل امنتون تسفان حلينا اجهم نحنا خات خنغوبر نخل صعري مستقلا دمتنا خينا بحث شخا مستي محدرا بزسبورت زلو صعرنا كيسلكنا حنسرحينا يغنيلنا

0: Hermela Simon, die Adelena Kadadamit, Nayagan Padogub, die Glitzen, Nibrat Kavala, Lazi, Adab Hade, Salloa. Hermela Simon, Adamit Gantadogub, Lomi, Rahut und Hana FK, Kem Kadadamit. Let's send me a kiss.
1: ناي سوعات زخبرالو نزرزين علت نزي هزبي شتوتغارتن كبابيون نعلت اسرا ورحش الدشت اسران شدشان كرا معالتي دو علدالو شعوت معالتي اب كل قزي خمتي عمد عمد ما تان نقابرو تنبل اب غارب سماعتات اسلينغان كاياديو تو ساخغن نايلو معامد ካው ትራሃው ቢልና ዘይኮነ አብዳራሹን ተአክብና ሰማዕታትና ንዝክረሉ ፍሊዝ በለመደዋት ከካየር መሃኑ ሀግራሽ ማግለይ ህብሩናለው ዛዋቲ ዝግበረሉ ቦታሃ አድራሻ ከህበሪ ማለት ዩ ተወሳሂ ንፈስቲቫል ናይሎ ማዓመት እስራ እስራን ሽድሽተን ፈስቲቫል ናውን ብዝድቅ ብድምቅ ዝበለ ፅምብል ክካየድ ምዃኑ እንዳሓበሩ ንዕለት 11 12 ዩሊ ይኽካየድ ፈስቲቫል ናይ ሎም ዓመት እቲ ኣብቲ መደብ ዝተፈላለዩ ከምዚ ዓመት መፀ ዝግበር ምናልባት ፍሉይ ዝብሉ ነገራት ክህሉ ይክእሉ እዮም ግን ሓሳብ ክህልዎ ዝኽእል ናይ ድምቀት በዓል ከምዝኾነ ክብል ዝደሊ እንተዳሃልዩ ሓሳቡ ክገልፅ ከምዝኽእል ዝተፈላለዩ ዓይነት ተሳትፎ ማሕበራዊ ኣገልግሎት ስነ ፅሑፍ ባህላዊ መደብ ቤት ትምህርቲ ቋንቋ ደ ውድድር ሓፈሻዊ ፍልጠት መምራቅ ተማሃሮ ካልኦት መደባትን ዝኾነ ክህሉ ደልዎ እንተዳሃሊ ሰብ ክሕብር ክእል እዩ ተወሳኺ ንናይ መመዝገቢ ብኣውቶቡሳት ንክኸዱ ዝደልዩ ወይ ዝኾነ ዓይነት ሰነዳት ከማልኡ ዝደልዩ ኣብቲ ፈስቲቫል ስጋዕ ዕለት 10/6/2026 ንፅቤ ሃገራዊ ሽማግለ ጀርመን በዚ ከዓ ሃገራዊ ሽማግለ ሽቶትጋርትን ከባቢኦን እዮም ዝሕብሩና ደለዉ ክቡራት ተኸታተልቲ መደብና ናብቲ ናይሎሚ ፍሊዝ በለመደብ ሓድነትናን ድምቀትናን ህዝቢ ዝኸባቢ ዘመስከረ ደስ ዝብል ብዘይካቲ ምናልባት ተገብረ ንዋት ከም ዘነይት እኳ እንተዘይኮነ ምልክት ሓደ ህዝቢ ምልክት ሓደ ልቢ ንሕናን ኣብ ዓዲ ዝነብር ህዝቢ እንታይ እዩ ዝጠምረና ሓንቲ ራእላትና ሓንቲ ሃገር ሓደ ልቢ ሓደ ባንዴራ ኣለና ነዚኣኻ ኩላትና ኢደ ኢደይ ክንብለላ ዝኾነ ሰብ ግቡኡ ክገብር ወይ እጃሙ ከበርክት በዚ ኣጋጣሚ ኣዕሩኽ ስፖርት ነዚ ኩነታት ፈጢራቶ ደላ እሞ ፅቡቅ ሃዋህ ኣጋጣሚ ከዓ 26 ብ35 ዓመትና ካብቲ ድምቀቱ መልሹ ከኣባና እውን እንታይ ዝበሃል ናይ ዕስለ ናይ ፅምብላሊዕ ዘለዎ ሕብሪ ድምቀት ባንዴራና ዝረአናሉ ስለዝኾነ ብሓቂ ደስ ዝብል በዚ ጋጣሚ ንኣቶ ዳንኤል ሃይሌ ኣብዚ ኣብ ከባቢና ዝነብር ዝነበረ በዓል ፀጋ ቀደም ንጋንታ ኣዱሊስ ንስፖርታውያን ሃገርና ክዳውንቶም እንዳሓፀበ ዋላ ማይ ከማን ንስፖርተኛታት ዝፃወትሉ ኣብ ሰሙን ሰሙን ክፃወቱ ከለዉ ማይ ሒዞሞ ዝኸዱ እንዳሃበ ዘዕንግል ዝነበረ ሓውናን ብፃይናን ስለዝኾነ ዘውፃእኻዮ ይተካኣልካ ብሓቂ ነመስግን ዳንኤል ፋስት ፉድ እትገብሮ ዘለካ ይቕፅለልካ ጥዕና ኣሃብካ ንብል በዚ ኣጋጣሚ ብሽምዳሃይ ኤርትራውያን ክቡራት ተኸታተልቲ መደብ ሕራይ ናብታ ተሪፋ ደላ ክሕልፈኩም እየ እዚ ብናይ መደብ ሲነማ ሰመረ ንስፖርትን ካልእ ሃገራዊ ንፈታትን ኢንተርቴንመንት ዝገብር መደብ እዩ አውኤ ከብ ኢንተርኔት ቀዳማይን ካላይን ክፋል ሌላም ናይ ሓገዝ ምርክብ ምስ ጋንታ ደቡብ ድብል እንተዳ ሂብኩም ክትረኽቦ ትኽእልኹም ግን ሎሚ ነቲ ሕፅር ዝበለ ክስታይ ጥራሕ ይኽብለኩም በዛ ኣጋጣሚ ኣብኡ ዝነበራ ኣዴታ ታማደአ ነተን ንኣሽቱ ወለዶ ዋርሳይ ተፃወቲ ብሽክለታ ከዓ ዕድቀ እንዳረከበአን ከለዋ ዝነበረት ኣጋጣሚያ እዚኣ ሕጂ ምስ መንእሰይ ብኣፋ ክንሶም ዓይና
2: እዚ የዕሩኽ ስፖርተኛታት ኣብ ጀርመን ሽትጋር ዝቕመጡ ኤርትራውያን መቐፀልቲ ናይ ተዝሓለፈ ናይ ጋንታ ጋላ ነፍሒ ዝገበሩ ወዮም ሎሚ ከዓ ንጋንታ ደቡብ ክህቡኹን ፀኒሖም ትን ክገልፆ ፀኒሐ እውን ከም ደቂ ኣንስትዮ ሓለፋን ደቂ ኣንስትዮ ኢና ኢለን ክዛረባ ማዕረ ደቂ ተባዕትዮ ሕዋትክን ንክትበፅሓ እዩ ትፃዕሪ ዝካየድ ዘሎ ሞ ሓለፋታት ከመይ ትረኽቦ እስኽንከ ኣብ ግብሪ ንምውዓል እንታይ ድልውነትክን
3: በቲ ክብልኦ ዝፀንሓኮ ብጣዕሚ ናሓጉሳት ማሲ ብጣዕሚ ኻሞራል ትገብር እሳን ከማን ምሸሎ ደቂ ኣንስትዮ ኢለን ተገዲሰን ኣብቲ ኣወዳት በፂሖሞ ዘለዎ ደረጃ ክበፅሓ ኣለወን ኢለን ስለ ዝሓስባ ዘለዋ በቲ ዝገበሩልና ቴንኪ ይኮንሎ ካብኡ ከቢድ ሰከም ይደሰክቡና ዘለዉ እቲ ቢንያም በፂሕዎ ዘሎ ወይ ሞናሊዛ በፂሓቶ ዘላ እሶም በፂሕሞ ዘለዉ ንክንበፅሖ ኣይሆብ ኣምላኽ ይሕግዘና ይኸውን
2: ፅቡቅ በዚ ኣጋጣሚ ተመስግን እዮም ሞ በዚ ሎሚ ኣቢሎሞ ዘለዉ
3: ነዚኦም መፅኦም ዘለዉ ኣጋይሽ ካብ ጀርመን ትብሎም ዘለካ ንዕኦም ከመስግኖም ይፈት በዚ ገይሮምልና ዘለዉ ካብኡ ንዘዋደዉ በዚ ገርኩምና ዘለኹም ካስኹም ቴንኪዩ
2: ናርዶስ ፀጋይ ድማ ከምዚ ትከታተላ ዘለና ሓንቲ ካብተን ኣብ ኬንያ ቻምፒዮን ኣፍሪቃ ዝተዓወተት 24 እያ ስለዚ ናርዶስ ፀጋይ እውን ናይ ጋንታ ደቡብ ተቀዳዳምት እያ
4: ስከፍ ሙሉእ ሽም ከም ዝተዓዘብ ተተላለዩ
3: ሙሉእ ሽመይ ናርዶስ ፀጋይ ባሃል ተቀዳዳሚ ዘዋደቡ
4: እስከ ሎሚ ኣብ ኣሕዋት ኤርትራውያን ኣብ ጀርመን ስቱትጋርን ከባቢኣን ዝቕመጡ ዘምፅዎ ንብረት ኢኹን ክትቅበላ ፀኒሕኽን እንታይ ተሰሚዐክ
3: ማይ ከምዚ ደገፍቲ ሲ ማራ ሓጉስና ደስ ኢለና ብዛዕበየ ክንሰርሓሉ ክንፅዕረሉ ከዓ የተባባዕና ማለት እዩ
4: ስኺ ኣብ 24 ኣብ ኬንያ ቻምፒዮን ኣፍሪቃ ኮንኪ ኣብ ጁኒየር ተዓዊትኪ ኺ እዚ ናይ ሎሚ ኸ እንታይ ሓላፍነት ከሸክመኪ
3: ንብዝመፅእ ናይ ዝሓለፈ ቻምፒዮን ኮይነ ማራ ተሓጉሰ ምሻሎ ሽመይን ሽማሃገና ፀውዒ ሕጂ ድማ ካብኡ ብዝበልፅ ክሰሪሐ ሻምፒዮን ክኾነ እየ ዝፅዕር ዘሎ
2: ቀፂላ ንከታተላ ዘለና ሽልማታት ወስድ ዘላ ሱዛና ኣብስሃ ሳውን ኣብ ዝተፈላለየ ግዜ ኣግራይት ጋንታ ወኪላ ሽማንሽማ ሃገራ ዘፀወዐት እያ ራይስከ ፈለማ ሙሉእ ሽምክም ዝተዓዘብቲ ክትላለይ ሞ
5: ሽመይ ሱዛን ፍሳ ባል መፀኮ ጋንታ ከዓ ጋንታ ዘዋሉ
2: ፅቡቅ ሎሚ መቐፀልታ ናይቲ ዝሓለፈ ምስ ጋንታ ጋላ ነፍሒ ዝገበርዎ እዞም ኣሕዋት ኤርትራውያን ንጋንታ ደቡብ ከዓ ዝተፈላለየ ዕጥቂ ክቡኹን ፀኒሖም እንታይ ተሰሚዐኪ መግለፂ ሓጎስክ እንታይ
5: መጀመርታ እንኳዓ ፀሓና ናብ ዝክበር በዓል ናፅነት ካብ ቀፂለ ዝገብሩልና መማዓንቲ ዕጥቅታት ማለት እዩ ሓገዝ ብጣዕሚ ተሓጉሰ ኣብ ኩሉ ማለት እዩ ኣብ ውሽጢ ዓድን ካብዚ ዓዲ ክንወፅእ ከለና እዞም ኤርትራውያን ሞራል ክህቡና ከሎ ብጣዕሚ ኢና ሓጉሳት ሕጂ ከዓ ዝገበሩልና ሓገዝ ብጣዕሚ ተሓጉሰ ንክፍላትና ማለት እዩ
2: ፅቡቅ እስኺ ኣብ ዝሓለፈ ሃገርና ኤርትራ ወኪልኪ ኣብ ኦል ኣፍሪካ ጌም ጋና ተሳቲፍኪ ውፅኢት ኣምፅኺ ቻምፒዮን ኣፍሪቃ ተሳቲፍኪ ውፅኢት ኣምፅኺ ኣባል ሃገራዊት ጋንታ ካብቲ ኮይኑ ቀሊል ኣይኮነን ሽምክን ሽም ሃገርክን እውን ኣፀዊዒ ክለኺ ድርብ ናይዚ ሎሚ ሓላፍነት ኣሸኪሞምኩ ዘለዉ ኸ ንመፃኢ ዘለካ ሕልሚ ወይ በዚ ናይ ሎሚ ዝገበሩልክን እንታይ ሓላፍነት ተሸከም እዩ
5: እዎ ይወፀአ ካብዚ ዓዲ ብጣዕሚ እዮም ሞራል ዝህቡካ ማለት እዩ ካብ በፂሕና ክሳብ ንምለስ ማለት እዩ ብጣዕሚ ተሓጉሰ ኣለኹ እንደ ናይ ሎም ዓ ዝገበሩና ማለት እዩ እዚ ገይሮም ና ዘለዉ ከዓ ካብዚ ዘለኽዎ ንላዕሊ ክፅዕር ሞራል ገይረ ማለት እዩ ሕልመይ ከዓ ፕሮፌሽናል ክኸውን እዩ ኣ ሓንቲ መዓልቲ ክኸውን እየ ክሕጉሶም እየ ከዓ ማለት
2: እዩ ውልዶ ተቀዳዳሚት ቤት ኤል ክፍለ
1: ክቡራት ተኸታተልቲ መደብና እዚ ክትሰምዑ ፀናሕኩም በዞም በዘን ውልዶ መንእሰያት እንረኽቦ ዕግበትን ተስፋን ብዙሕ ክኸውን ንኽእል እዩ ናብ ሓቂ እዚ ዘይኮነ ግን ቀፃልነት ክህልዎ ኣሎ እቲ ከይዲ ወለዶ ከም ዘለዎ ኣይነብርኒ እዩ ሓደይ ነብር እሞ ሓደይ ይትኪ እዩ እቲኦም ቀዳሞት ስፖርታውያን ወይ ናይ ብሽክለታ ድኦም ናይ ኩዕሶ እግሪ ድኦም ናይ ጉያ ዝነበሩ ኩሉ ግዜ ኣብቲ መጀመርያ ቀዳማይ እንተዳ ወፂኦምሲ ዝስማዓካ ባህታ ዝስማዓካ ሓጎስ ብሓቂ ፍልይ ዝበለ እዩ ዋላ ብዝኾነ ይኹን እታ ባንዴራ ብልጭ ክትብል ከላ ዝገብረልካ ሩፍታ ብዙሕ እዩ ዛትስዋይ ከዓ እዚ ትማል ዝረኣናዮ ብሓቂ ደስ ዘብል ኣጋጣሚ ርኢና ኣብዚ ናይ ፅባሕና ፅነት ዝተገብረ ፅምብል ኣብ ዳንኤል ፋስትፉድ ከምዚ ይቐፅል ናባና ጥራሕ ዘይኮነ ናብ ኩሉ ኣከባቢ ንሕና ኩላትና ሓደ ኢና ደቂ ሓደ ልቢ ደቂ ሓደ ሩባ ደቂ ሓደ እምባ ደቂ ኣግማል ቀይሕ ባሕሪ ካብዚ ንላዕሊ እውን እቲ ክኸውን ዝግብኦ ክኸውን ክኽእል ኣለዎ እቲ ዘይገበፃሕናዮ ክንበፅሖ ክንክእል ኣለና ሓደ ንዲና ኩላትና ሓደ ኢና ኣብዚ ዝተረአየ ብዘይካቲ ስፖርታዊ መንፈሱ ወይ ነተን መንእሰያት ምሕጓስ ዝተገብረ ሓደ ምዃንና ዘርኢ ስእሊ እውን ርኢና ኢና እሞ በዚኣ ናይ መልኣክ ኣብርሃም ሓደ ንዲና ትብል ጣዕመ ዘይምኡ ብዓ ክፋኖኩም እዮ ክብራት ተኸታተልቲ መደብና ነዚ ናይ ሎሚ ሰንበት ሸውዓተ ሰነ ዘቕረብ ክልኩም ሚኬኤል ወልዳየ ኦኬ ቻው

ኣራይ ኩብራ ተኸታተልቲ መደብና መደብና ናይ ሎሚ ሰንበት ኣብዚ ወዲእና ኣለና። ሎሚ መደብ ሒዘልኩም ዘርፈትኩ ሚኬል ወላየ ኣብዚ መፅእ ስጋዕ ንረኸብ ብሩህ ቅነ ዓወት ናሓፋሽ